ሰው ዲያይ ሰው ኢየሱስ ክርስቶስ ወጀሪ ሰው ወጀሪ ዲያ እስካለው ሲያ ውፋው ዲያ ነው ሰው ኢየሱስ ወጀሪ ውፋው ዲያ ነው እንዴ ነው ጃንጃን ውፋው ዲያ ነው እንዴ ነው አመሰሙ ደማም ያስዋ ወመን ዲየ ፍርቱብ ይያ መቆ ወዳዳው መቆ ወዳዳው ቡራ yes obeto so we did the affair otano yarana da otano otano wauno otano jafa wudia sefia je je